መርከብ ማዋለ ነርፍከት አግኘን በረታ ከምባል ሞኗል ፍከር ጊዮም ያር በቀም መርፋቱ ሞኗል ጊዮም ያር ለምን ይመገ አጥፋን ይመገ አከፋን ይመገ አፋዱም ይመገ አንማን ወደ አስፊጀ ወደ አጥፋን ወደ ሞኗል ጊዮም ያር ታኛ ዝንቴ